0: ፊድኩም ሰማዕትና ኣፍኮርስ ናይ ብቐደም ናይ ቀደም ደርፍታት ናይ በዓል በረኻት መንግስታብ ስክስቲስ ኦፍ ቢዩቲፉል ኤሬትሪያን ከስማዓኩም ፀኒሐ ኣፍኮርስ ናይ ሱሳታት ዘረክ ሙዚቃ ክንደየለ ዊ ኦል ኣግሪ ንዖም ንትክኡ ኸማን ውሕዳት እዮም ተፈጢሮም ኣይ ቲንክ ገና መስርሒና ዘለና ተበልኩ ካብ ሓቂ ርሓኩን ዳስ ማይ ኦፒንየን ዶ ናይ ሎም መደብና ኣፍኮርስ ኣብ ዝሓለፈ ክልጠቐነ ይነበርኩን መገሻ ገደምታት ስለ ዝነበረኒ I wasn't here and I do apologize. Hopefully everything went well. And August, it was actually the first week. I was happy to be here again. I think we're back to normal. So enjoy your contest for summer. Of course, I'm going to be here. I'm going to be here. I'm going to be here. I'm going to be here. But next week is going to get better. So hello, madam. I'm going to be here. Hopefully everything was well. And back to normal at you back to September command mazelo naiti mirti gize qar atullo malat you back to school mabzahtu gize bidak sidra bet they kind of like mabzahtu gize foto wa bahafish wa nazarab kolana naiti mirti gize ibn mitan kolowa raz khamd mohan hal fly tahta alma you know aserta tahti wi ndokhoinom aw gazay mabzahtu gize wa ilom masiyom so it's kind of for parents timirti khon kolo they get the 6-7 hours break malat you so now back to norm of course rush hours traffics and all that's going to start next week so hopefully prepare your courses fa gabr common of course mazelo sembet qarama sembet arbi jemiru kuso tsowata na western canada gogro kul gize baadi sifa abraham kom kalot volunteer dawt bologna buzahat zellowo digogro na bahqaday volunteerism እቲ ኤርትራዊ ኣብ ደገ ዘሎ ብፍላይ ኣብ ዳያስፖራ ዘሎ መንእስያት ናቕረውዕ ከምዚ ዓይነት ስፖርት እናገበሩ ንሕዱ ካብ ቫንኮቨር ካብ ኤድመንተን ካብ ወነፔክ መፅኡ ዝራኸቡ ድገበርዎ እዚ እውን መዓልቱ ንመዝ ዘሎ ዓረብ ጅምር እዩ ቃለ ምሕተት ዝገበር ክህሎ ምስ የሴፍ ኣብርሃ ኣፍኮርስ የሴፍ ኣብርሃ ካብቶም ዘይሕልል ቮለንቲር ገበላዊ ሕብረተሰብና ሓደ እዩ ናይ ብሓቂ ክረድ ግቦኦ ግቦኦ ኩሉ ግዜ ብደቂቀ ንዓለም ኣለዉ እንትዝብሉኒ ክሰሚ ንድሕር ኮይነ የሴፍ ኣብርሃ ይክብል ዝኽእል ብልቡ ዝሰርሓሉ ነዚ ሕብረተሰብ ማለት እዩ ብፍላይ ኣብ ቆልዕ ዘድህብ ማለት እዩ ንሱ ድገብርኮ ቃለ መትሕድ ድማ ከምዝስዕብ ይኸውን
1: ናይ ወስተን ካናዳ ሳክር ቶርናመንት ማለት እዩ ኣብ ካንሪ ብተደጋጋሚ ማለት እዩ ንእሽተይ ብዛዕባኡ ንመስ ዘሎ ቀዳመ ሰንበት ዓርቢ ጀሚሩ ስጋብ ሰንበት ዘሎ ስለዝኾነ እቲ ምድላዋት ከመይ ከም ትኸይድ ዘሎ ነዚ ሰማዒ ዕድል ክበካ የ ንክትዛረብ ጎሄድ ኣይ ቲንክ ሓደስቲ ሓበሬታታት እውን ኣለካ መስለኒ ከመይ ከይዳሎ እዚ ንመስ ዘሎ ዓርቢ ቀዳመ ሰንበት ናይ ወስተን ካናዳ
2: ማይክ ከመይ ሓዲርካ ከመይ ሓዲርኩም ኩልኩም ከዓ ሰማዕትናይ ማይክ የቀኒለይ ከዓ ነዚ ዕድል ዝሃብካኒ እዚ ውድድር ከምቲ ዓመት ዓመት ንገብሮ ማለት እዩ ክግበር ኣሎ ሕጂ ከም ሓቂ ናብ ቫንኮቨር እዩ ክግበር ተሓሲቡ ነይሩ እዚ ሎም ዓመት ግን ኣጋጣሚ መወዳእታ ይንኽእል ናይ ሎም ምክንያቱ እዚ ናይ ዓለም ዋንጫ ዝነበረ ናይ ፀጥታ ምክንያት ናባና ገፁ ክወድቅ ተኽእሉ ንሕና ከዓ ክንገብሮ ኣለና ኢልናኻ ጀሚርናዮ ንገብሮ ኣለና ማለት እዩ ሕጂ 2-4-5-6 ማለት እዩ ካሎም ግውትየኒ ማለት እዩ እዛ ትመፅ ዘላ ቀዳም ሰንበት ዓርቢ ክጅመር ማለት እዩ ዓርቢ ዝገበርናዮ ምክንያት ከዓ ካብ ቫንኮቨር ካብ ዊንቤክ መፅኦም ጋንታታት ከይተፃወትና ቁልተይ ኣፀቢቕና ከይፀገምና ንምለስ ኣለና ሞ እተወሰኸ ግዜ ስከመይ ይመስለኩም ተባሂሉ ንዓኹም ድኣ ስራሕ ጉዳይ ከይከውን እምበር ፀገም የለን ተባሂሉ ሕጂ ዓርቢ ክጅመር ማለት እዩ ስለዚ ብሕፅር ዝበለ 12 ጋንታታት ኣብተን ሓያላ ዝበሃላ ማለት እዩ ቀንዲ ቀለንቲ ዊኒቤክ ዘለዎም ቫንኮቨር ከምኡ ኢድቨንተን እውን 3 ጋንታ ኣለዋ እዚ ናትና ወሲካ ልፍርጅ ይወን ኣለዉ ኢትዮጵያውያን ከምኡ ከዓ ኣለዉ ማለት እዮም ኢትዮጵያ ጋንታ እውን ኣለዉና ክኸውን ከሎ ልዕሊ 35 ከዓኒ ዕድሜ ከዓኒ ከምኡ ካብ ካልጋሪን ካብ ኢድመንትን እንዳመሰሉ ከዓ ኣለውና ልዕሊ ኩሉ ፍሉይ ዝገብሮ ግን ናይ ህፃናት እቲ ዝዓገ ዝቀንዲ ናይ ህፃናት ክኸውን ስለ ዘለዎ ናይ ህፃናት ኣለና ማለት እዩ እቲ ናይ ህፃናት ከዓኒ ናይ ኣጋጣሚ ናይ ኢድመንትን ተፀቢና ነርና ዋ ኣይኮነን ግን ካብ ቫንኮቨር ድመፁን ኣለዉ ካብዚ ከዓ ዝተፈላለየ ከዓ ሕጂ ቆልዑ ከዓ ብስልጡኑ ብኤርትራውያን ኣለውና ንሳተን ካዕተን ናይ ቆልዑ ከዓ ክሳተፉ እዮም ማለት እዩ ስለዚ ፍልይ ዝበለን ዕብይ ዝበለን ኮይኑ ስማዓኒ ክቅፅል እውን እዩ ካብኡ ላዕሊ ይኸውን ስለዚ ማይ እዚ መስል እቲ ዝመፅ ዘሎ ዊክኤንድ
1: መደብ ማለት እዩ ኦኬ እዚ ሓደስቲ ናይ መንእስያት ዕድመ ኣለዎ ግደ ካብ ክንደይ ዕድመ እዩ
2: ናይ ንኣሽቱ ካብ 15 ስጋብ 12 ዘሎ ኢትዮጵያውያን ከማና ኣለዉ ብዝተሳተፍ እዮም ካብ 15 ስጋብ 13 ካብ 13 ንታሕቲ ውጭ ምንስ 12 ስጋብ 10 ድሕሪኡ ከዓ ካብ 9 ስጋብ 7 ዕድሚ እዮም ማለት እዩ ኣብ 3 ምድብ ኣለዎ ኣብ 3 ምድብ ኒአ ማለት ነው
1: መርሓባ ደቂ ኣንስትዮ ኣለዎ እ ኣዋልድ ከ ኣብ ናይ
2: ቀረቦ ኣንፎርቹነትሊ ወ እዚኣ ታ ከቢዳትና ትና ኩሉ ንመልኡ እና ዘለና እዚኣ ታ ከቢዳትና ዘላ ብዙሓት የብልና ከመይ ክንገብራ ከምንክእል ንዛረበኢና ዘለና ማይክ ኣብቲ ተዋስኡ ክዋሰኣልና ጥራይ ድክብላ ከም ኣልቢትሮ ኮይነን ግን ከም በዓል ለሚማን ጓሳለ ዳኣመሰል ኣለዋ ከምኡ ዓይነት ግን እዚ ክስርሓሉ ዘሎ እዩ ሓቂ ክነግረካ መብዛሕትኡ የለዋን ሕጂ ከመይ ገርና ክንረክበን የለዋን ክባህላዊ ናይ ከላን ክህልዋ እውን ክእላ ግን እቲ ከመይ ጌርካ ትረክበን እዩ ዘሎ ስለዚ እዚ እቲ ሓደ ፀገም ንክፍታሕ ዘለዎ እዩ ደቂ ኣንስትዮ ዘለዋ ከምኡ ዓይነት ክፀወታ ከዓ ምትባዕ ክድልዮ እዩ ማለት እዩ ንሕጂ ግን ማይ ካብዛ ኩነታት እዚኣ ግና ኣነ ኣጋጣሚ ሶሪ የብልናን ማለት እዩ
1: ሞ ምስም ቀለዎ ናይ መንስትያት ንኣሽቱ ዘለዉ ምስን ክትሕስዎ ናይ ትክእሉን ኢኹም ዋላ ከም ሓሳብ መፅኩም ነይሩ ዶ
2: መፂና ነይሩ ሕጂ ንሕና ጥራይ ኣብዚ ክንከውን ጥራይ ከዓ ይኮነን ካብ ባንኮ ወር መፅና ኣሎ እዚ ክወሃድ ዘለዎ እዩ ኣቐዲምካ ክንገር ስለ ዘለዎ እዩ ኣብዚ ኣብዚ እውን ተሓዊሰን ክፀወታን ኣብነሲቅ ፀውቲ ሕርኮንካ ሚክስድ ሕጊ ክትገብረሉለካ ሰለስተ ጓልት ሕር ጌርካ ወዳብቶም ካልእ ሕጂ እተን ካልእ ጋንታታት ከን ከምኡ ከለዋ ደን ማለት እዩ ካብ ካልእ ኣብዚ እውን ንገዛ ርእሱናትና ትማ ከማ ሓትት ነረ ክነግረካ ዝሓተት ነረ ሓፍትና ጓላ ክዕሱ ክፃወት ደልያ ናብ ክብር ኢልዋ ከ ኣብ ካልእ ጋንታታት ከይድ ምኮኑ ይመስለካ ኢላትኒ ኣብዚ ሕጂ ናይ ፅቡቅ ነገረት ኤርትራውያን ኣለዉ ከምቲ ትፈልጦ ማይክ ናይ ትምህርቲ ቤት ንሕና ብግሊ ጥራይ ውክልና ስንገብሮ ዘይኮነስ ሕጂ ከም ስርዓት ከምተን ካልእ ሊጋት ውስን ገንዘብ ነቲ ሜዳ ድዩ ንካልእ ዝኮኑ ኣክፊሎም ዘግብሩ ኣለዉና ኤርትራውያን ማለት እዩ ስትና ስለዚ ንሳቶም ሕጂ ትማል ከማ ነገር እዮም ር ኣለዋኹም ድዮም የብልና ኢሎም ግን ይሓስብሉ ኣለዉ ካ እሶም ስለዚ እዚኣ ማይክ ክስርሓላ ኣለዋ ግን እታ ሚክስ እውን ገዛ ርሰን ክንረክብ ውን ኣይከኣልና የለዋና የብለካ ነዩ ዘለኹ ኣብቲ ጎስጓሱ ናይ ሓ ኣይነፋዕና ኮይና ክንክእልዝመራኸቢ ይረአየ ሰብ ግን ክፃወታ ዝክእላ ኮይነን ግን ተሓተትትና ሰብ ግን ስጋብ ሕጂ የላን ማለት እዩ
1: እንድሕር ደልየን ድፃወት ተረኪብኩም ወይ ወለዲ ሒዞም ንተመፅኦም ፍቓድ ክትፈቅድሎ ትክእል ዲኹም
2: ይነዋይ ነቶም ዘለዉ ታሽቡ ክንነግሮም ንክእል ኢና ምስኦም ኮይነን ሓቢረን ክፃወታ ክእል እያ እውን ጥራይ ረኸባ ምር ከም መምሰላ እዚ ክንረዳእ ምስቶም ዝብለካ ዘለኹ ሰልጡ ንረዳእ ስለ ዘለና ዝንዓቶም ከዓ ድላይ እዩ ምክንያቱ ፍርቂ ኣብዚ ከም ንፈልጦ ሲ ዕድመ ናይ ደቂ ኣንስትዮን ወዲ ደቂ ተባዕትዮን ተሕሊልና ፍርቂ ፍርቂ ኢና ስለዚ ናይ ግድን ክሳተፈ ክእል ኣሎ ብፍላይ እኳ ብዝዓዲ ሕጂ ናይ ደቂ ኣንስትዮ ዝያዳ ድሕይል ዘሎ ትሪኢ ከትኹም ካናዳ ሕጂ ካብ ደቂ ተባዕትዮን ላዕሊ ናይ ደቂ ኣንስትዮ ሕይል ኣሎ እንዳዓየለ ድመፅ ዘሎ ስለዚ እዚ ዕድል እዚ እውን ንሕና ከም ኤርትራውያን ኣብ ዘለና እውን ክንጥቀመሉ ክንክእል ኣለና ክንደፍኣሉ ክንክእል ኣለና ናውብናካብ ነብሰይ ጀሚረ ማለት
1: እዩ ኣብቲ ፀወታ ኸ ዝኾነ ዓይነት መደባት ኣለኩም ዶ ሻሂ ብውዲ ሽየጠሉ ወይ ብግቡዲ ሽየጠሉ ሰብ ልሕር ክመፅእ ኮይኑ ሲ ኣሎ ድ ዝኾነ ዓይነት መንርስ መፅባኡ ክሸጡ ክልቱ ዝኽእሉ ነቲ መፅኡ ክርእል እዩ ሲ እንታይ ዓይነት መደባት ኣለዎ ምስ ናይ ኩዕሶ
2: ብጣዕሚ ፅቡቅ እዚኣ ፅቡቅ ትሕትማይከ ሕጂ እንታይ ደሎ ኣምባሰድ ከምዚ ክውክሉና ብክእሉ ዓዲና ልና ንሳቶም ቢዝነሶም ኣፈርኡ ድክእሉ ንዓና እውን ክሕግዙና ድክእሉ ማለት እዩ ምክንያቱ ገንዘብ ካብ ጅባና ውፅኢካ ካብቶም ተፃወትን ፅኢካ ካ ትዳልዎ ዘለካ ንክእሉ ምሉ ስለዚ መሻህድ ኮኑ ከነብዛሕ ኣይደለናን ምግቢ ኩልኩም ፅፍ ኢንብልና ብቀደመ ግን ኣድቨርታይዝ ጌርና ብቀደሙ ሰባት ምግቢ ክገብሩ ዝክእሉ ከም ሳንድዊሽ ድዩ ሻህድ ክገብሩ ዝክእሉ ካልኡ ዝኮነ ነገር ዝኮነ መደባት ኣብ ውቴ እንዳተዋሂቦም ክገብሩ ከም ዝክእሉ ተገይሩስ ኦረዲ ናይ ሻህንን ናይ ከምኡ ናይ ከምዚ ሳንድዊሽ ብበሎ ዋላ ምግቢ ካልእ ዝኮኑ ከምኡውን ተታሒዙ ኣሎ ልዕሊ ኩሉ ግን ዝኮነ ካምፓኒታት ከዓኒ ኣድቨርታይዝ ዝገብሩ ንኣብነት ኣለዉ ናይ ጀነሬተር ገና ከምዚ ናይ ኣየር ኮንዲሽን ታሽሙ ዝገብሩ ኮምፒታት ኣለዉ ልዕሊ ኩሉ ግን ናይ ኢሚግሬሽን ናይ ካቶሊክ ኢሚግሬሽን ኣብዚኣ ክገልፆ ከይገለፅ ካሓል ደይዘሊ ኣላ ጴጥሮስ ናይ 2,000 ዝኸውን ሓገዝ ገይሮምና ኣለዉ ሕጂ ንሳቶም ናይ ጴጥሮስ እውን ገዛ ርሶ መስግኖ ነቶም እቶም ዝገብሮ ካልኦት እዚኦም ግን እሱ ናቱ ግደ ኣለዎ ሕጂ ንሳቶም መፅኦም ኣብኡ ከዓ ኣድቨርታይዝ ክገብሩ እዮም ማለት እዩ ስለዚ ኮሚታት ዕድል ከፊትና ኣለና ኣሎ ማለት እዩ ተሰይዱ ከዓ ኣሎ ኩሉ እንታይ ኣድሊ ንኣብነት ሓሳቡ ጥራይ ሓንቲ ፋንፍሌት ኮፍ ኣቢሉ ዝገልፅ ስሕር ኮይኑ ክንዲዚአን كونتريبيوت جبر بحساب كان فانفليت اقميتو مليسو خال نغرات كاني خجل زلي باخال كاني دل خاني كندي خفل دابلكا تغليص له مالتي سلازي تحساب كنغير له مالتي hopefully دارغام زحكو صعب صعب والله يدول لنا الله بن دعو عامو خا نغبرين خلينا منياتو نغبتايل كا كل سب كمصاصو انتي خوتي خمصاي كلني نخلو من للطمطم سلازغون اتوم تقدمو فرس كان فرس سيرفيس دبال تودي له مالتي غير له مالتي
1: مرحبا تي بوتان ساعاتاتن كما يخون الله
2: بوتان ساعاتاتن بوتا كاب ساعه اب زين ريفري اب 16 افينيو اند 6 ستريت را سنتر ستريت مالتي ريفري وبلال خنت ميدا كبر دبلص بوتا ني حجنا زلنا او اي مالتي خنت ميدا لو مالتي او يخدبر كاب ساعه شمون تعرب خجمر مالتي شمون تجمرو سغاب شرحت فرعن شمون مالتي فنح مالتي نقدر ما قديك ارزي تعربي ومخفت خدبر تنغان تاتات مستعقبه شومن تو قاجمر تخونه گن مت مخفتي بعلگن ساعت خلاص ساعت حادق دبر مالتيو قدامون کو مقصل مالتيو سنبتون کو مقصل مالتي كاب ساعت شومنتي كاب ساعت شومنت والله حافي شوق مالتي اجي بزح ودرات دلو بزح بزي مختصاو مالتي
1: اوكي مرحبا كم فولنتري خلات سبات اللهكم دو دغلغلو ابزخ اوشت قالغارن كاب قال ختمات متم
2: هو كاب فولنتاري نحنا كاب كالجاري كل زي حتى في مغرب كان نحنا منالست تايد بهال بيت بحرنياسي بيجي على ورك زمناوي كوترابل از عدي تي زحاش كوميونيتي كتحاور دخل حزبي يلوبي معي بزانني سلازي بزح حسابات اللونا كن اقول كاخون كايكلني قليل يكون تدلي حسابات تنغان تاتاتو نفسو كفنونا ابز خواس اخم دلون نفسو كفكان تن ابنت كل زي تشجر دخون تايم سميرا حيسكايو بالقرب غير كحسك بالقرب غير كخطر فوق الله خايف امانتي اذا انتي مالتي اتصل قالن علومات كيكبر بصريتو كفزو فلازم نمسك كف غانتا ام نمسك كف تصاوات الله فتفل تصادم ثلاثه مديبا نتو بوتا اخبابيا مانج ولات فوتو صري الحمد لله اذا نغزارسو حد خن فولنتير مالتي اذا نفسو كف غانتا مالتي قال مسانا وسنات كوينو كاني كاف سفال عليه بوتا حبيب منتن كاف فانكوفر دو كل خاخن فولنتير خاخوين مسانا صرف زغانتا وكليب at the same time كامسانا خوينو نذ نغر كاني بحجزنا هون الله مالتي بعد اذن نايز خالغار حزبيو نقول حجزنا ابو حتى لو كابانا زيف ليو حجزنا سلام
1: مرحبا انا متر ساحه زلاتني ناي سيكوريتي جوداي اب صوتات تريون كلهم اتفال عليه سلد مسجد من سيادتك واعي مسوون موشن ناي سافكر لزلو زغون عينت ناي سيكوريتي كوتيركم نزي جوداي دكاتا تلالكم ديو على كمي
2: هو زي امايك اب نفسنا ترايدلو اب نفسنا ترايالو كافتم زلنا حمتي بسوكريتي متن حجي انتايو اغونس كتصحي بلناني نانبل كل غزي خم غلغل طمطمات كله خلي صوتا خاناي ماي سلام سلاز هنا اخو كونكون فناي نان حسبنينا يلنا يكون كل غزي اب صوتا ايموشن كله خلي كوم غرغراك تكبر خليو نزغل سقاف حجين كمي غنان قاصرون حنا نبل نبر حاده كم زي حسب سكريتي مسيحات خبابي تغورلو خفيل كاغلغن بجبرنا يلن لو صبوني مغبار كن تعامل مسان سلازلو ذات بلا دله خماي كم تقول لي زين غبرو احنا خني جرنا نكالا خلو خني جرنا نحزي بحر لا تخبابرنا خاينا ما يدلنا احنا نفالتينا مالك انت تصاتي سي نفالتينا مالك افتي مج صوتا مسين قرب اغرغر في طرف لي بن بيوند نا تحمق نغرا دخيل بن يبلنا مالك
1: اوكي مرحبا بتعامل يد مسنكا نموداتا كل نغرت ليكا ادلك بكا
2: هو خالد بلايم لين بقى نتي سب كله في الايمن اسيات عبد العبي بزحت كابكال فليز بله تمدور احنا سبورت عيننا لنا كم كله سلازي زي كلنا كلنا سلازي هنا بقى زي اخ ترخبنا تفعل كم بعد بخليو نتم قلعو خاني في لاي كاني نحنا هنا مساليكم كون نعون دار ايكم يدو قصلي زي بدل دلو نقرا ما قديك حلف كون ابنت كازي اسروم مالتي موسي ኤርትራ ናሽናል ሴንተመሪ ጹ ሕጅ ዋን ኬንያ ኤርትራ ጾታ ነው መስላል ምድብ ላይ ሳውዝ አፍሪካ ዋላ ኬንያ ዘን አፍሪካ ወንጫ መህለፊ ከኸይዲ ማለት ሕጅ እስሮም ናዓና ከማምባሳደር ኩብሎ ለአነ ምክንያቱ ነቱም ቆልዑ እድል ተረኺብኩም ተቀዳምነት አብዘልኩም ዓድኩም ካናዳ ማለት ዩ ትምሮ ጹሉ እድላት አለኩም የለንከ አኒ ታ አድኩም ከኤርትራ ከስለ ዘላ ከአኒ ከማይ አስሩን ከአድርኩ ትረኩም ከዛ ባይዱ ንዑ መግለጽታት ጉበረሉ ኽላሎ ኽግሰልዩ ነዚ ኾን ከአኒ ነቶም ደቆም ክሳተፉ ነት ወላዲ ክሳተፍ ጥራይ ደይኮን ደቁሲ መጺውን ከዕዘብ ዝኾነ ከማዕብሎ ወይ ከዕድዮሲ ንእግረ መገደይ ንፍጸል ማለት እዩ
1: ኣብ ኣግናብራትለ የስሮም ኢልካንሲ ካብ ካልጋሪ ዝቕመጥ ሰብዚ ንኤርትራ ናሽናል ቲም ወኪሉ ከድያት በከን ወላ ገጋ ተረድየካ
2: ኖኖ እወኒ ንስ መንሽ ምፅዋት ምዞም ድረ ኸይነሽን ካብ ናይ ኤርትራ ትቶብ ስኮረር ኣብ ኩሉ መብዛሕትኡ ዝኾኑ ተፃወታና የስሮም
1: ካልጋሪ ተቐማጣይ እሞ ብናይ ናሽናል ኤርትራ ተወኪሉ ከይዲ ንከና ኢላ ኢካ ትብለን ዘለካ ትበርሃለይ
2: የስ የስ ኦረዲ ኸይዱስ ተራእዩ ኣብ ስመራ ምስ ታሕሪት ጋንታ ኩሎም ቶም ካብ ደገ ደውፅ ምስኦም ኮይኑ ተራእዩ ነይሩ ኣነ ሽዑ ሕጂ ተመሊሱ ኣሎ ሕጂ ከዓ እንደገና ካብዞም ኩዕሶ ዘፃወቱ ነዞም ናይ ቆልዑ ዘለዎ ሕጂ ትማል ፅባሕ ክፃወቱ ሓሲቦም ዘሎ ሰንበት ጋንታታት ሒዙ ዘሎ ንስ እዩ ማለት እዩ ዕለት 19 ካሊ ካብዚ ዓዲ ንኬንያ ክኸይድ እዩ ማለት እዩ የስሮም ትፈልጦ ኢኻ ትሪኦ ኻ ምናለት ብክሳይ ትገብሩ እምበር ቶብ ስኮረር ናይተን ጋንዳንታ እዚ ናይ ኔሽን ካብ ናይ ኤርትራ ወኪሎም ፃወቱ ታ ሻምፒዮን ዝኽሉላን ተሓለፈ ቅድሚ ኣክላይ ሎም ዓመት ከዓ እንዲሓለፈት ከዓ ኣብ ኳርተር ፋይናል ዝተረፉ ንስ እዩ ኤርትሮም ኣሎ ማለት እዩ ኣብዚ ምሳናይ ድቕመጣ ንስ
1: መርሓባ ታንኪዩ ናይ ብሓቂ ደመስግነካ ሰብ ኣብርሃ
2: ታንኪዩ ማይክ
1: ሮማልቲ
2: ባይ
0: ኦፍኮርስ የሰፍ ኣብራ ክሰምዎ ፀኒሕኩም ኦፍኮርስ መስ ዘሎ ዓርቢ ቀዳሚ ሰንበት እዩ ደፍነትሊ ኩላትኩም ኤርትራውን ካብዚ ክትሳተፍዎ ደፍነትሊ ይዕድመኩም ናይ ግድነት ኢምፖርታንት ክስታይ እዩ ፀወታ እዩ ንዕኡምን ምትብባዕ እዩ ዝዛዓበየ ኻ ሶ ሜክሹር እንድሕር ስሒትኩምሞ ፕሊዝ ካም ዴር ስዛ ወይ ካብቲ ሓደ ድራኸበና ኤርትራውን ብብዝሒ ፍቕሪ ኩዕሶ እዩ ንምንታይ ኩዕሶ የብሉ ዩኒቨርሳል ስለ ዝኾነ ናይ ብሓቂ ኢምፖርታንት እዩ ሶ ሜክ ሹር ወለዲ መፂኹም ኢንተርቴይን ክትፃወቱ ደቅኹም ክትርእዩ ነቲኦም ኦርጋናይዝ ገብሩ ዘለዎ መተባብዒ ንገዛር ሶ ኣወ ቢዘሮን ሳተርደይ ደፍነትሊ ንክቃልሑ ማለት እዩ ዕለት ሰብተብር 4 5 6 ክኸውን ኣሎ ማለት እዩ ዊች ኢዝ ኔክስት ዊክ ሜክ ሹር ፕሊዝ ዚስ ኢዝ ፓወር ኦፍ መብዛሕትኡ ግዜ ህዝብና ኣብ ጓይላ እዩ ደድህብ ኣብ ሳዕሲዒት እዩ ደድህብ ኣብዚ እንተትመፁ ከዓ ብዝበለፀ ደስ ንበሎም ንዖም እውን ዓብ መተሃብዕ ስለ ዝኾነ ሶ ዶ ሜክ ሹር ዳት ዩ ካም ኔክስት ዊክ ቱ ደፍነትሊ ስፖርት ደ ፕሮግራም ዳት ዘይ ድውን ኣን ኢትስ ቨሪ ኢምፖርታንት ካብ ተፈላለዩ ዓዲ ስለ ድሞ ዘለዉ ከዓ ብጣዕሚ ኣገዳሲ እዩ ሶ የሴፍ ኣብርሃ ኩሉ ግዜ ካብቶም ሓደ ንፍዓት ደይሕለሎ ብዙሓት ኣለዉ እንዲኦም ንዑ ግን ርሑቕ ኢ ዝሪዮ ንምንታይ ብዙሕ ክሳተፍ እየ ዝሪዮ ለውጢ ዘሪኡ ካ ውሕዳት እዮም ክገርመኩም ኣብ ድኾነ ሕብረተሰብና ንሕራሰብዕ ክብሉ ክልተ ሰለስተ እዮም ብዙሕ ለውጢ ዝገብሩ ብኣንፃሩ ካ ፀይቅ ዝገብሩ ካ ክልተ ሰለስተ ክኾኑ ይኽእል እዮም ዝበለፀ ግን ናይ በዕል የሴፍ ኣብርሃ እቶም ናይ ብሓቂ ኣድማይር ክገብሮም ትኽእሉ ሰባት ኣለዎ ሓደ ክልተ ከም ዝኣመሰሉ ግን የሴፍ ኣብርሃ ግን ፍሉይ ዝበለ ካብ ካልኦት እዩ ሶ ኔክስት ዊክ ፕሊዝ ሜክ ሹር ኣን ሂ ዋዝ ታልኪንግ ኣባውት ኦልሶ ገርልስ ሶከር ሶ ሜክ ሹር ኢፍ ዩ ሃቭ ገርልስ ኦፍኮርስ ዩ ካን ኮንታክት የሴፍ ኣብርሃ ኣን ኢንትረስትድ ዩ ካን ኮንታክት ሚ ኣት 403 6 6 7 5 19 ከም ዝገልፆ ፀንሐ እኩላት ስለ ዘይብሎዎም ደቂ ኣንስትዮ እዮም እምበር ናይ ብሓቂ መደባቶም ካብዚ ሓለፈ ዓመታት ሒዘ ዝሓተትክዎም እዩ ዴር ትራይን ዴር ቤስት ከምኡ እውን ኦፍኮርስ እቲ ዘሐጉስ ዜና ዘሎ ብካልእ ከዓ ንሕራ ዝተውዕልኩምሉ እዚ ናይ ምስ ኤርትራ ትርእይዋ ዘለኹም ኣብ ወዲ ኮለድ ኣብ ኦንላይን ተኸይድ ዘላ ስኒት ሃብታኣፕ ካብቲ ሓደ ኩርዓካ ደስ ዘብለካ ነገር ትንድሕላሉ እዩ እሱ እዩ ኣይ ቲንክ ኢንስፓር ኣልሞስት ሺዝ ኦን ቶፕ ደፍነትሊ ኣን ኦፍኮርስ ሱን ኣም ጎ ብሪንግ ዳት ናታ ኣበይ በፂሓ ከም ዘላ ከም ፃልኩም እየ ደፍነትሊ ግን ካብቲ ሓደ ዝሕጉሰካ ንእሽተይ ሃገር ዝኣክል ስጋብ ክንዲዚ ምምፅኣ ኦፍኮርስ ኢትዮጵያዊ ትወዳደር ነራ ድሕርያ ማለት እዩ ግን ኣይ ቲንክ ስኒት ኣብርሃ ሃብታኣብ ናይ ብሓቂ ኣብ ዳርጋ ምስ ወርልድ ከይኮነታይ ክትርፍ ኒያ ዝበለፀ ንዓ ትሕብን ስድራ ትሕብን ብሓፈሽኡ ከዓ ንኮሚኒታ ብሓፈሽኡ እውን ኤርትራ ሪፕሬዘንት ስለ ትገብር እያ ሞ ቃለ ምሕተት ትገበረቶ ናታ ስፒች ከዓ ከም ዝስዕብኹን ማለት እዩ
3: ኤርትራያ
4: Imagine someone in a wheelchair. Do you expect them to climb the top of the building by
5: Can
4: using...
5: Can I ask, sorry, I'm just... Because you're saying something meaningful, if you could take the microphone and we'll start again. I'll introduce you one more time if you want to hold the microphone. Just that's it. So, ladies and gentlemen, please welcome Eritrea.
4: Imagine someone in a wheelchair. Do we expect them to reach the top of the building by climbing stairs? Of course not. We build elevators. Because the goal was never the stairs. The goal was reaching the top. The same applies to a child who learns differently. That child is not incapable. They just need a different way up. Greetings, Miss Julia, Miss World Organization, my fellow national ambassadors. I am Sinit Hapta Aptawaldemethen, the very first Miss World Eritrea. I come from a country where we gather around the same tray and share food as one, where someone may even feed you by hand as a way of saying, you belong here. I carry this hidden gem of the Red Sea into Miss World for the very first time, believing what this stage believes. Beauty is not what we wear, but what we give purpose to. When my sister was born with Down syndrome, my family was faced with a question no family is ever ready to answer. How do you raise a child in a world that is not built with her in mind? My mother became my sister's fiercest advocate. At the age of 20, I lost my mother to breast cancer. And her fight became my own. But my sister taught me how capable she truly was and how much this world needs her exactly as she is. When we moved to the United States, the education available to my sister fell short. That is when I discovered Montessori education, using toy-like materials that unlocked results traditional classrooms couldn't. I brought them home and watched her grow. She learned how to read, do math, and try things she didn't try before. I needed to understand why it worked, so I studied neuroscience. I came across a study about two cats, Rainbow and Cece. Rainbow is a cat that you would not want to pet. She was feisty. Cece was a sweetheart. She was warm and affectionate. Would you believe me if I told you they're the exact same cat? Cece stands for carbon copy. She was cloned from Rainbow, sharing the same genetic blueprint. But raised in a different environment, she developed a completely different personality. That is my sister, and every child the world writes off too soon, assuming that diagnosis is their story ends. But I'm here to tell you, genes are not destiny. The environment we built around the child is. That belief became my nonprofit, Designing for Diversity. We teach parents the science behind their true child's potential and bringing Montessori to families who need them most. In Eritrea, we held the country's first Montessori workshop with the Ministry of Education and the National Intellectual and Developmental Disability Organization. We are now working towards training centers and public education on the capabilities of these children. But this isn't only about what my sister can do. It's also about who I became because of her. At 18, I befriended with a child who was homeless and on the spectrum. That friendship grew into a program that brought 30 homeless children back into school. Two of them went on to secure jobs that paid more than what I made at the time. I know that would have never happened if my sister didn't teach me how to recognize true potential in others. Imagine if we all grew up around someone like her, even as a classmate. How much more compassionate would our society become? Do you see how much of a gift she has been to this world so far? Until that dream of inclusive classrooms becomes a reality, As an appointed ambassador of peace and a youth of human rights delegate, my call in every room, including Yale, the United Nations, and now here at Miss World, continues to be simple. Parents, do not hide your children. Educators, advocate for them to be in your mainstream classrooms. Leaders, let them be part of your workplaces. Don't just accommodate them from a distance. Losing my mother and raising my sister without her were the hardest chapters of my life. But today, they are the most invaluable jewels that make part of my crown of purpose. My sister may never be able to fully vocalize her true potential. And my mother is no longer here to tell you that early intervention might have given her more time with the family she loves. So if I'm entrusted with the Miss World title, I, Sunit, promise to carry their voices beyond the stage. Thank you.
5: Thank you very much.
0: Of course, you are listening to the possibly Miss Eritrea, Miss World

0: ኦፍ ኮርስ የማነ ባሪ ሃገሮም ካል ደርፍታቱ አክቹሊ ኣብዚ ሓደስ ድማ ዘሎ ድምፃውያን ናይ ብሓቂ እድንቆም ያነ እንታይ ኣብ ድምፂ ኣይ ቲንክ ናይ ብሓቂ ንቕየር ኣለና ትበልኩ ካብ ሓቂ ይርሓቁን ፍላይ ኣብ ኤርትራ ድማ ዕብል ዘለዉ መነስያትና ብስርዓት ትነውት ክሃርምዎ ከለዉ ዋላ እቲ ናይ በዓል የማነ ባርያ ድዩ ተፈላለየ ለጀንስ ክደርፍዎ ከለዉ they just become so professional. So I actually did, he did really good. Orion Saleh, of course, Chira Feras Naimane, Gabra Mikael Kasma'akum. So anywho, Remix, he did a great job.
1: Kem character, kem t'abai, kem imuslokum t'akhleh. Melalayu, battery, netzela, ላምፓዲና ሒዙ ኩሉ ግዜ ኣብ ሳሉ ናብ ዝኣትኸ ቆፅር ጥራይ ፅንሕካ ገንዘብ 16 17 18 ኣብ መንጎ ከዓ ገለ ሰባት ከም ባላይ ገቲሩ ነታ ቴንዳ ይድምስላ ነታ ንፀልኡ ሰባት መፂኦሞ ከይኮኑ ከምዚ ናይ ሃሮር ሙቪ መፍርሒ ንገብሩካ መን ርእካ ኣለኹ ድምፂ ለብል ብፍላይ ድምፀ ንድሕር ሰሚዑ ከም ሰራቂ ዝረኣየ ከልቢ ዝነብሕ እንዳ ቆፅሮ ኩሉ ሃንደበት ሓደ መዓልቲ ድምፀይ ብገለ መፂዎ ከምኡ የለን ምጉዕባዕ ንመን ንመን ኢሉ ግንፅል ተበለ ኣብ ኤርቲቪ መፅ ሰላም ንዓኹም ይኹን ኣብ መላዓለም ኮይንኩም መደብና ትካታተሉ ዘለኹም ክቡራትን ፍትዋትን ተዓዘብትና እዚ ትዕዘብዎ ዘለኹም ካብ ሲኖማ ሮማ ዝመሓላልፈልኩም ዘሎ ላይፍ መደብ እዩ ኖጎደ ከም ከምዲ ኢድና ኮይና ንፋለጥ ንሕና ጥራይ ደይኮንና ብላይፍ ንካታተለካ ዘለና ንስኻ ውን ትዕዘበና ትህልዩ ኢካ ኢሉ ከይዱ ቴሌቭዥን ኣጥፊ እዩ ተመሊሱ ምቁፃር ጀሚሩ 18 19 ተጠራጢሩ ከይዱ ኮንታክተር ጥፊ እዩ ከይፅልሙቶ ላምፓዲና ኣብ ኣፉ ቀርቂቡ ፍራንኩቶ ምቁፃሩ ቀፂሉ ናብ ነፍሰይ ንምፃእ ኣነ ብጣዕሚ ህርኩት ታይዳ ብቆደሙ ምስ ኣዝና ንፋለጥ መቕረበ ኣሕዋተይ ነዚ መደብ ዝኸዳልዎ ኣይነበሮን እንድዩ ምክንያቱ ካልእ ደይፈልጠ እንተዝኾኑ ነሩ ሓቁ እንዳፅሙ ነብሲ ሒዙ ገለ ምስ በሉኒ ደስ በልኩም ሰታይየ ህርኩት ሰታይ እቲ ደምፅኦ ኣማፃፃ ናይቲ ገንዘብ ከዓ ንቕርመይ ከም ድፀንሐን ጠፊኡኩም ዶ እንዳልዓልካ እዩ እዚኦም ዝኣመሰሉ ስድራ ቤት ዘለዉ ኣነን ከመይ ንኮሮና ክንወፁ ክኢልና እዩ ዘሎ ትሕቶ ንሕና እዞም ማሕበር ሰታዮ እዘን እቶቡስ ኣይበልኩኹምን እዞም ጨራሞ የ ድብለኩም ዘለኹ እንታይ ዝብል እምነት እዩ ዘለና ሰብ ወዲ ሰብ ክንዲ ዓቕሚ ኣዳም ኣኪሉ ሶኒ ሰሉስ ረቡዕ ሓሙስ ዓርቢ ቀዳም ተዘይሰትዩ ንጥዕንኡ ኣሰካፊ እዩ ዘረባ ሓደ ለባን በዝጎና ፀኒሑ ሰንበት ከብና ሰንበት ተዘይሰትዩ ዳ ሰብ ደይኮነ ኣልዲብ ካረማያ ግን ንሕና እዞም ሰታያት ክትሕዝዋ ዘለኩም ነጥቢ መሰይኮና ነፍቅር ፅድቂ ኢና ንደሊ ከመይ ተኣሳሲሩ ይትበሉ ክትፀድቅ ድሕር ደለይካ ክትሰቲ ኣለካ ተሰቲኻ ስኽራን ኣለካ ስኽራ እንተለካ ሓጢኣት ኣይትገብርኒ ኢኻ ኣይትሕሱ ኣይትሰርቕ ኣይትብል ኣባርኣትኻ ትስዕስዕ ጥራይ ቀጥታ ምስ ኣምላኽካ ትራኸብ እዚኣ እታ ፕሪንስፕል ናና ነዚኣ ነጥቢ እዚኣ ኣሚንና እንዳኸድና ከለና ብዙሕ ፀገማት ዘጋጥም ኮሮና ኢልካ ሎክዳውን ምስ መፀ መስተይ ቦታ ከዓ የለን ሕጂ ኣብ ግዜ ኮሮና ሂወተይ ከመይ ኮይኑ ኣብ ሰለስተ ቦታ ጥራይኹም ትረኽቡኒ
0: ሰማዕትና ዋላ ኣብ ክስታይ እውን ኣብ ኮመዲ እውን ንፋዕ ኣሎ ማለት እዩ መብዛሕቲ ግዜ እዚ ካብቶም ሓደ ኣድማየር ድገብሮ እዩ ናይ ብሓቂ ናይ ኢምፕሬሽን ናይ ፕሬዘንት ሲያሳ ፎርጊ ተፈላለየ ጆክስ ደምፂ እዩ ምስተረፈ ግን ኣብ ድመን ዘሎ ሰመት ካብ ርበልኩም እየ ነዚ መደም ታልኩምና መፅኮንኩ ኣብ ድመን ዘሎ ሰመት ካብ ንራኸብ ሰላም ዓልቲ ምነ ኢልኩም